ያለን ገለል በልና ገለል አርጋቸው አገለል በልና አገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላልዳኝም ባይ በየጉሩ ስድስት ወደመቁ ከናገናሬ ወጣቶች ለስራት አጠቁ አለም ተራቀቀች ብለን ተማውራት ተባህና ብለን እንስራና ለሀገር እድገት ተባህና ብለን እንስራና

ቢቻደለ መሰውን የሚያቆራ ሰርቶ መገኘት ለኛው በቂ በቂ ስራ አያንጋን አንተ ብለው ባለም የሚፈሩት ባንጋብረው ሰርተው ረኛው ይገስም ያገኙት ባንጋብረው ሰርተው ረኛው ይገስም ያገኙት አሻሻ በዩ ተው በዩ ተው በዩ

ያንጋራንተ በለው ባለም የሚፈሩት የባንጋብረው ሰርተው ነው ይገስም ያገኙት አለም ተራከከች ብለን ተማውራት የባንጋብረን እንስራ አለ ሀገር እድገትም የባንጋብረን እንስራ